0: ከተባቡኒ ቡቡን የማሸቱለ ማለት ይጋኛኒ ታፍንካር ዛቃው ያሆማና አሁ ቱ
1: ያ
0: ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ